ገለል በልና ገለል አርጋቸው ወደ መጡበት ወደ አገራቸው አሻፈረኝ አላለዳኝ ባይ በየጉሩ ወጣቸ ስድስቶ ደመቁ ከናገሬ ወጣቶች ለስራ ታጠቁ አለም ተራቀቀች ብለን ተማውራት ባህና ብለን እንድራና ለሀገር እድገት ባህና ብለን

ያንጋራንተ በለው ባለም የሚፈሩት የባንጋብረው ሰርተው ነው ይገጽም ያገኙት አለም ተራቀቀች ብለን ተማውራት የባንጋብረን እንስራን ጋር ለአገር እድገትም የባንጋብረን እንስራን